እኔ ማልማው ዓለም ይፍቅር ነው እንጂ ይጥላቻ አይደለም ያልተረገመ ህይወት ፍቅር የሞላው በደስታ ይኖራል ነጻነት ያለው ምኞቴ ነውና ለዚች መጥፎ ምድር ጥላቻ ተሽሮ ተክቶ በፍቅር እውነት